0: 안녕하세요, 여러분. K2K 라디오 오시는 것을 환영합니다. 자라북도에 살고 있는 키르기스탄 출신 아이다입니다. 오늘도 여러분과 함께 키르기스탄의 문화 이야기를 나누어 드려 매우 기쁩니다. 오늘 주제는 바로 키르기스 정통 음악과 악기, 고무줄 그리고 민속 예술입니다. 여러분이 혹시 음악을 들었을 때 어린 시절의 추억이 떠오르나요? 고향 생각이 난 적 있으신가요? 키르기스 사람들에게 그린 음악이 있습니다. 바로 코무지라는 정통 악기입니다. 오늘은 이 특별한 악기와 함께 키르기스 사람들의 삶과 문화를 소개해드리겠습니다. 함께 진행해 주실 알페리 씨와 함께 하겠습니다.
1: Саламатсыздарбы, урматтуу угармандар. Мен Айпери. Бүгүн кыргыз элинин сыймыгы болгон комуз тууралуу сүйлөшөбүз. Комуз кыргыз эли үчүн жөн гана музыкалык аспап эмес. Ал биздин тарыхыбыз, маданиятыбыз жана ата-бабалардан калган мурас. Көптөгөн кыргыздар үчүн комуздун үнү балалыкты, ата-энени, айылдагы жашоону жана мекенди эске салат. Ошондуктан комуз кыргыздын жүрөгүнө жакын аспап болуп саналат.
0: Не, 한국의... 한국에